0: የትትያንችን ይሮን ምሽነን ፓርካቲሊስተ ይሄ የትትያንችን ይሮን ክርስቲያናሪ ከቸከናቭ ኮምኒ ፈለም መስነተንም ባው ሴታሪየን ሬማንዴን ፓስቱራ ለመናካይ ምራር ትትሎን ሳምበርወት ጀሬታት ኮንቲን ሱደት ተካፈንዳይሰን
1: ወደ ተኩ ማገሴ ተካንዲራቱ ምራር ፈሰላማና ምራር ሱዋናው